0: አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዝት ገደርኹ ሐረባድር ሚዲያ ሰርቪስ ተገታይስኛ ይ ሐረባድር ሚዲያ ሰርቪስ ዊን ኤፍኤም ዋስሪ ትሪፕል ዘድ በአህመድ ካህልበ አኻጋች ፎን ዱክ ያሽለኹዛል። ዚሳት ይዞ ኸብራይኩ አኻጋች ፎን ዱክ ናሽ ባዘነ ጠብሲኛንታ ሳት ይዞ ለጠብዛሽን ላይ ኸብራቹ አኸሳብ ሚገል አኻጋች ፎን ዱክ ናሽ ሳነ ይኹናል።
1: ሐረሪ ሁስኒ ህርጊጋር ሆጅሞይ ቢዘመ ሐረሪ ውሳታኝ ዶር አሃታኝ አመት መኤሰስቲዋ አሃታኝ ኦርፊ ዲብላምቤ ዚት ገደሩ ጌሲ ረኢስ ኦርዲን በድሪው ሁስኒ ዞር ረኢስ ሞኘቤ ሞሉ ጠበቤ መምላህዞ ተገለጠ። ሐረሪ ሁስኒ ረኢስ ጌሲ ኦርዲን በድሪው ሳታኝ ዶር አሃታኝ አመት መኤሰስቲዋ አሃታኝ ኦርፊ ዲብላን ዞ ዘመ ሐራ ሐረሪ ሁስኒ ህርጊጋር ቢዘመ ሐረው ዲብላምቤ ሐረሪ ሁስኒ ረኢስ ጌሲ ኦርዲን በድሪ ተኸይታይ ቤም ሁስኒ ዞው ረኢስ ነስቤ ኺድመ ይስቶኩታ ሙሉ ጠበቤ መስበት ቤመላሓ ሐረሪ ሁስኒ ረኢስ ጌሲ ኦርዲን በድሪ ይበቀድሌም ረኢስ ነትቤ ዝደለጉቦ ወክትቤ ሁስኒ ዞቤ ይትሓሰሱ ኒውጥያቹ መደጀቤ ኦርኮሶም ኮሪደር ኒውረት ዋሕመሰስትልያ ሓደቤ ጁገል አለም ህቁፍ ኩራስዋ ጁገል ሽርት ቤቃጪም ባት ህቁፍ ደረጀቤ ሁስኒ ዝኝቤ ዝደለጎ ኦርኦር እሾት ዲላጋች ኔሮት ዲላጋችዋ ዞኮሶም ኩሉ ህቁፍ ዝተዩ ኔሮት ዲላጋቹ መድለግማ ይትሓሰሳል ኒውጥያቹ መደጀ ገረብደሌ ዘሴጀሎ ነቲጃ ላቂ መክነዞም አበዮት ውስጡ ሜሰ ቤ ተኸታይ ቤም ሐረሪ ሁስኒ ረኢስ ይ ኒውጥያቹ ይጉፍ ቦኩተሌ ተኸታይ ነትቤ ሁስኒ ዞው ረኢስ ነትቤ ይኸድምኩት ሐረሪ ሁስኒ ህርጊጋር ሞሉ ጠበቤ አሰበታ ሐረሪ ሁስኒ ረኢስ ተኸታይ ቤም ሁስኒ ዞው ረኢስ ነትቤ መኻደምቤ ዝተገሉ ኔሮ ዲላጋቹ አታይ መቦረድሌም ጆህዲ ያኝዛሩናቶም ይተቀበል። ሐረሪ ሁስኒ ህርጊጋር ዘሜ ሐረሪ ውሳታኝ ዶር አሃታኝ አመት መኤሰስቲዋ አሃታኝ ኦርፊ ሶሶም ዞላ አይቤ ሐረሪ ሁስኒ ረኢስ ጌሲ ኦርዲን በድሪ ዝቀረቡዩ ሂንጫያቹ ሙሉ ጠበቤ አሰበታ ሐረሪ ሁስኒ ህርጊጋር ሳታኝ ዶር አሃታኝ አመት መኤሰስቲዋ አሃታኝ ኦርፊ ሶሶም ዞው